0: ወደ ፎኬስ ወደ ፈኛው አንደግ ቢላል መከራ
1: አሰላሙ አለይኩም ወራህመቱላሂ ወበረካቱ ወይ ለኒው ዲያሬ ሎከል ኢኩፒ ኩማ ግቢዲ ኡሙቱማ ይቆረ ፈጃሙ ቢኔ ከነክ ዲግሪ ማምራቲቭ ነዞር ሽኛን ዲንክ አፎራኒ ያለሚን ስፓኒ ያሚን ምር አከ በከተን ሐምፓም በከሰንጀሮ አፋጂ ፈረሂና